ቆም ፈራተኩም ሐዳግን ገነ እጨከ ሚ ቁርዋ ኑዌ እህነከመኩ እ ቁርዋን ባባ ልቪ ኤገ ኩሪጋባ ፎተ ቴድኩር መሻይ ፎቱጋባ ሕኩምተ ተፍሲል ኮደቡ መሸ እፎታምዶ ሸክነት እፎይ ባባ ልቪ ዓለም ተውጌ ቤሪ ረስከላን ሐዘርቱኔ